ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው መግለጻቸውን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሰራተኞች ህይወት አብረን የምንጓዝበት መንገድ ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የሃኖይ ቅዱስ መስቀል ወዳጆች ገዳም መህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን የነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረባችን ዘላለም ኃይሉ ጋር በጋራ በመሆን ነው አብራችሁ በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎና የቅዱስ ቤተሰብ ባዚሊካ ከድንጋይ ከቀለምና ከብርሃን የተሰራ የትምህርተ ክርስቶስ አስተምሮ ምስልን በመጠቀም የተናገሩት አማኞች የሆኑ ሰዎች ንጹሃን ሰዎችን መግደል ወይም የሚሰቃዩትን የሚያለቅሱትን ከድህነት የሚሸሹትን መተው እንደማይችሉ አጽንኦት ሰጥተው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛው ወደ በስፓኒሽ ቋንቋ ሳግራዳ ፋሚሊያ በአማርኛው የቅዱስ ቤተሰብ ባዚሊካ የሚያደርጉትን ጉብኝት የጀመሩት በመንበረ ታቦት ፊት ለፊት ሆነው በቅዱስ ቁርባን ፊት ለፊት በመጸለይ እና ባዚሊካው በስነ ህንጻ ብርሃን ቀለምና በመልክት አማካኝነት የክርስትና እምነትን ወደ ታላቅ መገለጫ የፈጠረውን የአቶ አንቶኒ ጋውዲ መቃብር በመጎብኘት ነው። የአቶ ጋውዲ ሞትና የኢየሱስ ክርስቶስ ግንብ በረከትን የሚከበርበት ሥርዓተ ቅዳሴ ሲያሳርጉ ርዕሰ ሊቃነ ጳጳሳቱ የወንጌልን የእምነት ጥሪ በማሰላሰል በክርስቶስ ላይ እውነተኛ እምነት ከአመጽ ከግድየለሽ

0: ነትና ለሚሰቃዩ ሰዎች ቸልተኝነትን ከማሳየት ጋር የማይጣጣም መሆኑን አጽንኦት ሰጥተው ተናግረዋል። በካታላንና በስፓኒሽ ቋንቋዎች ባደረጉ ስብከት እኔ እርሱ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ፣ የዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እንደተጠቀሰው ከሚለው ከዮሐንስ ወንጌል የተወሰደውን አንድ ጥቅስ ቅዱስነታቸው አስታውሰዋል። እነዚህ ጠንካራ ቃላት መሆናቸውን፣ ነገር ግን የመዳን ግብዣም ጭምር መሆናቸውን አስተውለዋል። በኢየሱስ ማመንና ጦርነት ማድረግ እንደማይቻል አጽንኦት ሰጥተው የተናገሩት ቅዱስነታቸው በኢየሱስ ማመንና ንጹሐንን መግደል በተመሳሳይ ጊዜ ማድረግ አንችልም። በኢየሱስ ማመንና መከራ የሚደርስባቸውን የሚያለቅሱትንና ከድህነት የሚሸሹትን መተው አንችልም ሲሉ ቅዱስነታቸው ተናግረዋል። ከስፔን ጠቅላይ ሚኒስትር አቶ ፔድሮ ሳጄዝ ጋር ለንጉሥ ፊሊፔ ስድስተኛና ለንግሥት ለቲዚያ እንዲሁም ለፖለቲካና ለቤተ ክርስቲያን ባለሥልጣናት ሰላምታ ሲሰጡ የሳግራ ፋሚሊያ ባዚሊካ ወይም የቅዱስ ቤተሰብ ባዚሊካ በሮች እንደ ተዘረጉ ክንዶች በሮቹ እንደሚከፈቱ፣ ሁሉም ሰዎች ወደ ባዚሊካው እንዲገቡ እንደሚጋብዝ፣ የእግዚአብሔርን ቃል እንዲያዳምጡ እንደሚጋብዝ አጽንኦት ሰጥተው የተናገሩት ቅዱስነታቸው ይህም በጌታ የተወደደንና በቅዱስ ቁርባን ውስጥ ባለው ሕይወቱ የሚመግብ ቤተሰብ ያደርገናል ብለዋል። የሲቪልና ሃይማኖት መሪዎችን ሲያነጋግሩ ባዚሊካው ሰዎችን በእግዚአብሔር ቃልና በቅዱስ ቁርባን ዙሪያ የሚሰበስብ የአንድነት ምልክት ነው ያሉት ቅዱስነታቸው በስነ ሕንፃው ላይ በመመስረት ቤተ ክርስቲያኑን ከብዙ ድንጋዮች ከተገነባ ሕያው ሕንፃ ጋር አነጻጽረውታል። ክርስቶስም መሠረቷና ግቧ ነው ያሉት ቅዱስነታቸው የባዚሊካው ቀጣይነት ያለው ግንባታ ክርስቲያናዊ ሕይወትን የሚያመለክተው በእግዚአብሔር ያለማቋረጥ የሚጠናቀቅ ሥራ እንደሆነ አማኞችም በእቅዱ እንዲተባበሩ እንደሚጋብዝ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የባዚሊካውን ዲዛይን መንፈሳዊ ትርጉም አጉልተው ገልጸዋል። የፊት ገጾቹና አዲሱ የተባረከው የኢየሱስ ክርስቶስ ግንብ መስቀሉን እንደ ቤዛነት የተስፋና የመለኮታዊ ፍቅር ምልክት አድርገው እንደሚመለከቱ ቅዱስነታቸው አስታውሰዋል። በግንቡ ላይ ያለው ብርሃን ያለው መስቀል ለእምነት የሚታይ ምስክርነትና ለከተማዋ ምልክት ሆኖ ያገለግላል። ጥበብ እምነትን በመግለጽ ረገድ ልዩ ሚና እንደሚጫወት አጽንኦት ሰጥተው የገለጹት ቅዱስነታቸው ጎብኚዎች ክርስቶስን እንዲገናኙ የሚያደርጋቸውን መንፈሳዊ ጉዞ በመፍጠሩ የሥነ ሕንፃውን ሥራ ነዳፊ አቶ ጋውዲን አመስግነዋል። ስብከታቸውን ሲያጠናቅቁ ርዕሰ ሊቃነ ጳጳሳት ሊዮ የሳግራዳ ፋሚሊያ ወይም የቅዱስ ቤተሰብ ባዚሊካ ግንባታ የደገፉትን አመስግነዋል። እንዲሁም ባዚሊካውን እንደ የሥነ ሕንፃ ድንቅ ሥራና ኃይለኛ የወንጌል አገልግሎት መሣሪያ አድርገው ገልጸውታል። ምዕመናን ዐይኖቻቸውን ወደ ክርስቶስ እንዲያነሱ ብቻ ሳይሆን የተገለሉትን እና የሚሰቃዩትንም እንዲያነሱ አሳስበዋል። ይህም የባዚሊካ የተስፋና የበጎ አድራጎት ምልክት የክርስትናን ሕይወትና ምስክርነት እንዲመራ ያስችላቸዋል ካሉ በኋላ ቅዱስነታቸው ስብከታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሠራተኞች ሕይወት አብረን የምንጓዝበት መንገድ ነው ማለታቸው ተገለጸ። በባርሴሎና ከሚገኙ የሀገረ ስብከት የበጎ አድራጎት ሠራተኞችና የካሪታስ ድርጅት ጋር ባደረጉት ስብሰባ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሥቃይ፣ ይቅርታና የሕይወት ትርጉም በአንድ ትንሽ ልጅ የቀረቡትን ጥያቄዎችን ይመልሳሉ። እውነተኛ በጎ አድራጎት የሚጀምረው ክርስቶስን በእያንዳንዱ ሰው ውስጥ በማወጅ መሆኑን ለክርስቲያኖች ገልጸዋል። አንድ ልጅ ስለ ሕይወት ሥቃይና ይቅርታና እንዲሁም የእግዚአብሔር ዕቅዶችን ያነሳቸውን ጥያቄ ረቡዕ ሰኔ 3 2018 ዓ.ም ከሰዓት በኋላ በባርሴሎና በሚገኘው የቤተ ክርስቲያኗ የበጎ አድራጎት ማዕከል መካከል በርዕሰ ሊቃነ ጳጳሳት ሊዮ 14ኛና በባርሴሎና ውስጥ ላለው የቤተ ክርስቲያኗ የበጎ አድራጎት ማዕከል የግል ግንኙነት መንገድ ከፍተዋል። ርዕሰ ሊቃነ ጳጳሳቱ ወደ ስፔን ባደረጉት ሐዋርያዊ ጉብኝት በአምስተኛው ቀን በቅዱስ አጎስቲኖስ ቤተ ክርስቲያን ውስጥ የሀገረ ስብከት የበጎ አድራጎትና የካሪታስ ድርጅቶች ሠራተኞች ጋር ከተገናኙ በኋላ ርዕሰ ሊቃነ ጳጳሳቱ ድሆችን፣ አረጋውያንን፣ ስደተኞችንና የተገለሉትን ሰዎች በማገልገል ላይ ከተሰማሩ ሰዎች ምስክርነትን አዳምጠዋል። ሬንሶ በተባለ የስድስት ዓመት ልጅ የተጻፈ ደብዳቤ ምላሽ ከመስጠታቸው በፊት ማለት ነው። ነገር ግን የሕፃኑ ጥያቄዎች ከመቅረባቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ በዙሪያቸው ለተሰበሰቡ ማኅበረሰብ ያላቸውን ምስጋናና ፍቅር ለመግለጽ ጊዜ የወሰዱ ሲሆን እዚህ በእውነት ቤት ውስጥ እንደሆንኩ ይሰማኛል ብለዋል። የቅዱስ አጎስጢኖስ ቤተ ክርስቲያን እንደ ቅዱስ አጎስጢኖስ ማኅበር አባል ለእርሳቸው ልዩ ጠቀሜታ እንዳለው አምነው ሲቀበሉ ርዕሰ ሊቃነ ጳጳሳቱ ከአርባ ዓመታት በላይ የቆየ የግል ትዝታን አጋርተዋል። ለመጀመሪያ ጊዜ ወደዚህ ቤተ ክርስቲያን የመጣሁት እንደ አውሮፓውያኑ የቀን አቆጣጠር በ1984 ዓ ም ነበር ሲሉ አስታውሰዋል። ከሮም ወደ ሊዮን በምድር እየተጓዝኩ ነበር። እናም በባርሴሎና የቅዱስ አጎስጢኖስ ቤተ ክርስቲያን አለ፣ እንጎብኘው አልኩኝ። ዛሬ ግን ክፍት ነው። እናም በወቅቱ እጅግ በጣም ደስ ብሎኝ ነበር ሲሉ ቅዱስነታቸው አክለው ገልጸዋል። የአጎስጢኖስ ማኅበረሰብና እዚህ የሚኖሩ ብዙ ሰዎች ያሉበት እግዚአብሔርን የሚያወድሱ በዚህ ቤተ ክርስቲያንና በማኅበራዊ አገልግሎት አማካኝነት ማኅበረሰቡን ተቀባይነት የሚያገኙና ውህደትን የሚያገኙ ቤተ ክርስቲያን ማግኘት እንዴት ውብ ነው! ሁላችሁንም በእውነት አመሰግናለሁ ሲሉ ቅዱስነታቸው ተናግረዋል። ሬንዞ የተባለ የስድስት ዓመት ልጅ ለርዕሰ ሊቃነ ጳጳሱ ካቀረባቸው ጥያቄዎች መካከል ስለ እግር ኳስ አንዱ ነበር። ቴኒስ ተመራጭ ስፖርታቸው እንደሆነ ቢያምኑም ርዕሰ ሊቃነ ጳጳሳት ሊዮ በፔሩ ያሳለፏቸውን ዓመታት በደስታ ተናግረው የአካባቢውን የእግር ኳስ ቡድኖችን ተከትለው ከዘራ ክህነት ተማሪዎች ጋር መጫወታቸውን ገልጸዋል። ትንሽ ስፖርት ለሁሉም ሰው ጥሩ ነው ብለዋል። ጤንነታችንን በአካል በአእምሮና በነፍስ ለመጠበቅ መንገዶችን መፈለግ አለብን ሲሉም አክለው ቅዱስነታቸው ተናግረዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ ም ዕለታዊ ስርጭታችንን ነው። የሃኖይ ቅዱስ መስቀል ወዳጆች ገዳም እህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የቪየትናም ዋና ከተማ ከሆነችው ሃኖይ ከተማ ውጪ በሀገሪቷ ሰሜናዊ ክልል ውስጥ የሚገኙት የቅዱስ መስቀል ወዳጆች ገዳም እህቶች እጅግ የተገለሉ ሰዎችን ሰብአዊ ክብር ለማበረታታትና ለመጠበቅ የእግዚአብሔርን ፍቅር እያጋሩ እንደሚገኝ ተገልጿል። በዘመናዊቷ ቪየትናም ሰዎች ከጊዜ ወደ ጊዜ በቁሳዊ እሴቶች ላይ ያተኮሩበትና በአቋራጭ ሀብትን የማግኘት ፍላጎት እየጨመረ በመጣበት በአሁኑ ወቅት ለጋራ ጥቅም መቆርቆርና ለሰብአዊ ክብር እውቅና መስጠት እየቀነሰ መምጣቱ የተነገረ ሲሆን፣ በዚህም የተነሳ የራስ ወዳድነት አዝማሚያ እየተንሰራፋ በመምጣቱ በእነዚህ ግቦች መንገድ ላይ የሚቆሙትን ሰዎች ማግለል እየተስተዋለ መምጣቱ ተነግሯል። በጣም ተጋላጭ ከሆኑት መካከል ለህብረተሰቡ ምንም የማይጠቅሙ ሸክም ተደርገው የሚታዩት አካል ጉዳተኞችና አዛውንቶች ሲሆኑ፣ በተለይም የወንድ የበላይነትን በሚያከብር ማህበረሰብ ውስጥ ያሉ ሴት ልጆችና ሕፃናት እንዲሁም በቪየትናም ገጠራማ አካባቢዎች የሚኖሩ ድሆችና አናሳ ጎሳዎች የችግሩ ሰለባ መሆናቸው ተነግሯል። እነዚህን ችግሮች ለመቅረፍ የሃኖይ የቅዱስ መስቀል ወዳጆች ማኅበር እህቶች በአካባቢው ላይ በሚሰጡት ሐዋርያዊ አገልግሎት በህብረተሰቡ ውስጥ ያላቸው አቋም ወይም ሁኔታ ምንም ይሁን ምን የሁሉንም ሰው ትክክለኛ ሰብአዊ ክብር እንደሚገነዘቡ የተነገረ ሲሆን፣ ይህ በመሆኑም ምክንያት የማኅበሩ እህቶች የድሆችን፣ የተገለሉትን፣ የአረጋውያንንና ጥበቃ የሌላቸውን ሰዎች ክብር ለመገንዘብና ለማክበር ደከመኝ ሰለቸኝ ሳይሉ እየሰሩ እንደሚገኝ ተገልጿል። የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የተገለሉ ሰዎችን ስቃይ ለመቅረፍና ሰብአዊ ክብራቸውን ለማስጠበቅ በአይነቱ ልዩ የሆነ የፍቅር ቤት የተሰኘ የማኅበረሰብ ተቋም በመክፈት የበኩላቸውን አስተዋጽኦ እያደረጉ እንደሚገኝ ተገልጿል። ገዳማውያት እህቶቹ በዚህ ቤት ውስጥ አስቸጋሪ ሕይወትና ሁኔታዎች ውስጥ የሚገኙትን አይነ ስውራንን፣ የነርቭ ችግር ያለባቸውንና በተለያየ ምክንያት አካለ ስንኩል የሆኑ ሰዎችን፣ የመሳሰሉ ረዳት የሌላቸው አካል ጉዳተኞችንና አረጋውያንን የሚቀበሉ ሲሆን፣ በዚህ ረገድ የፍቅር ቤት ተብሎ በሚጠራው ወደዚህ ማዕከል የሚመጡ ሰዎች በእህቶቹ እንክብካቤ እንደሚደረግላቸው ተነግሯል። ወደዚህ ማዕከል የሚመጡ ሰዎች አስቸጋሪ ሁኔታዎች የገጠሟቸው ወይም በቤተሰቦቻቸው እንክብካቤ የማይደረግላቸው ሰዎች መሆናቸውን የገለጹት በማዕከሉ ውስጥ የሚሰሩት እህት ፎንግ ንጉዌን በዚህ ምክንያት የተጎጂዎቹ ቤተሰብ አባላት ልጃቸውን ወይም ዘመዶቻቸውን ለእህቶቹ አደራ እንደሚሰጡም አስረድተዋል። እህት ፎንግ በዚህ ማዕከል ውስጥ ገዳማውያቱ በተቻለ መጠን ሰዎቹ ራሳቸውን እንዴት መንከባከብ እንደሚችሉ በትዕግስት እንደሚያስተምሯቸው ገልጸው በዚህ ቤት ውስጥ ለሚኖሩና ተመላላሽ ለሆኑ ሰዎች ገዳማውያት እህቶቹ ዕለታዊ መስዋዕት ቅዳሴ ላይ ምግብ ማዘጋጀት፣ ለሽያጭ የሚቀርቡ በእጅ የተሰሩ ዕቃዎችና ጣፋጭ ምግቦችን ማዘጋጀትን የመሳሰሉ የዕለት ተዕለት የቤት ውስጥ እንቅስቃሴዎች ውስጥ እንዲሳተፉ ያበረታታቸዋል ተብሏል። እነዚህ ተግባራት ልጆች በመንፈሳዊ ህይወታቸው እንዲያድጉ ብቻ ሳይሆን ከማህበራዊ ህይወት ጋር እንዲዋሃዱ ያደርጓቸዋል የተባለ ሲሆን በዚህ ሁኔታ የእግዚአብሔርን ፍቅር እየተለማመዱ ለማህበረሰቡና በዚህ ቤት ውስጥ ለሚኖሩ ሌሎች ሰዎች ጠቃሚ እንደሆኑ ይገነዘባሉም ተብሏል። ከዚህም በተጨማሪ አብሮነትን ለማጎልበትና አብረዋቸው በፍቅር ቤት ውስጥ ከሚኖሩ ሰዎች ጋር የመተሳሰብና የመረዳዳት ባህልን እንዲያዳብሩ ገዳማውያት እህቶቹ እንደሚያበረታታቸው ለአብነትም ቢያንስ ከሌሎች በጥንካሬ የተሻሉ ሰዎች አካል ጉዳተኞችን እንዲረዱ እንዲሁም መራመድ የሚችሉት በዊልቸር የሚንቀሳቀሱትን እንዲያግዙ እንደሚያበረታቱ የተገለጸ ሲሆን በእነዚህ ትናንሽ ምልክቶች አማካይነት በማዕከሉ ውስጥ የሚገኙ ሰዎች በሌሎች ዘንድ እንደሚወደዱ እንክብካቤ እንደሚደረግላቸውና በአነስተኛ ማህበረሰባቸው ውስጥ ጠቃሚ ሰዎች መሆናቸው እንዲሰማቸው ይደረጋል ተብሏል። ከዚህም ባሻገር የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች ለድሆች የጤና አገልግሎትን እንደሚሰጡ የተገለጸ ሲሆን በዚህም መሰረት የቺሎንግ ማህበረሰብ በሃኖይ የቅዱስ መስቀል ወዳጆች ጉባኤ ከሚደገፉት ውስጥ አንዱ እንደሆነና በማዕከሉ ውስጥ ገዳማውያን እህቶቹ የጤና ምርመራ ቀናትን በማዘጋጀት በካቶሊኮችና ካቶሊክ ባልሆኑ መካከል ልዩነት ሳይፈጥሩ ለአካባቢው ህሙማን ነጻ መድኃኒት እንደሚሰጡም ተገልጿል። እነዚህ የገዳማውያኑ ጥረቶች ሀብታቸውንና ጊዜያቸውን በሚሰጡ በጎ አድራጊዎች እንደሚደገፉ ከዚህም በተጨማሪም እህቶቹ ዘወትር ቅዳሜ ማንነታቸው ምንም ይሁን ምን የሚንከባከቧቸው ዘመድ የሌላቸው አረጋውያንና አካል ጉዳተኞች ነጻ የጤና ምርመራ እንዲያገኙና መድኃኒት እንዲወስዱ በደስታ እንደሚቀበሏቸው ተነግሯል። ይህ አገልግሎት በሕክምና ድጋፍ ብቻ የተገደበ ሳይሆን ምግብ ከሚያቀርቡላቸው እህቶች ጋር እንዲገናኙ የሚደረግ ግብዣም እንደሚጨምር የተነገረ ሲሆን ከዚህም ባለፈ ገዳማውያቱ በመንደሩና በአቅራቢያው ያሉ አረጋውያንን በታማኝነት እንደሚጎበኙና እነዚህ የጉብኝት መርሃ ግብሮች ለበርካታ ድሆች ወሳኝ መሆናቸው ብሎም እነዚህ ፕሮግራሞች ባይኖሩ በእነዚህ አካባቢዎች የሚኖሩ በርካታ ሰዎች በተለያዩ በሽታዎች እንደሚጎዱም ተገልጿል። የጌታችን ኢየሱስ ክርስቶስን ፈለግ በመከተል የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የኢየሱስ ክርስቶስን የማዳን ተልእኮ ለማስቀጠል ለተረሱ ሰዎች የተዘረጉ እጆች፣ ልቦች፣ አእምሮች፣ አፎችና እግሮች የመሆን ኃላፊነት እንዳለባቸው የተገለጸ ሲሆን እነዚህ አገልግሎቶች ለድሆች ፍቅርን በማካፈል በመርዳትና በተለይም ሰብአዊ ክብርን በመጠበቅ ቅድሚያ የሚሰጡ ተመራጭ መገለጫዎች ናቸውም ተብሏል። የገዳማውያቱ ተልእኮ በዋናነት በህብረተሰቡና በቤተ ክርስቲያን ውስጥ የሚገኙ ተጎጂዎችን ሰብአዊ ክብር ከፍ በማድረግ የጉባኤው መስራች የሆኑትን የብፁዕ አቡነ ላምበርት ዴ ላሞቴ የቅዱስ መስቀል ወዳጆች ገዳም እህቶች የህዝባቸውን ስቃይ ለመካፈልና ለማጽናናት ርህሩ ልብ እንዲኖራቸው እንዲሁም የተሰቀለውን የጌታችን ኢየሱስ ክርስቶስን የሚታዩ እጆች መምሰል እንዳለባቸው ያስተማሩትን አስተምህሮ ማሳካት እንደሆነ የተገለጸ ሲሆን ሆኖም ግን ገዳማውያኑ ይህንን አገልግሎት በቪየትናምና በውጭ አገራት ካሉት በርካታ በጎ አድራጊዎቻቸው ትብብርና ድጋፍ ውጪ ማሳካት እንደማይችሉም ተገልጿል። ከዚህም ባሻገር እነዚህ አገልግሎቶች እህቶቹ ጌታችን ኢየሱስ ክርስቶስ እርስ በእርስ እንድንዋደድ ለሰጠው ትእዛዝ ምላሽ የሚሰጡበት፣ በእያንዳንዱ ሰው ውስጥ የእግዚአብሔር መገኘት የሚያሳዩበት እንዲሁም ከክርስቶስ ጋር ያላቸውን ግንኙነት የሚያሳድጉበት አገልግሎት እንደሆነ የተነገረ ሲሆን ይህም በመሆኑ ጌታችን ኢየሱስ ክርስቶስ ቢያንስ የምናደርገውን ሁሉ ለእርሱ እንደምናደርግ ያስታውሰናል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን የነው በሚላርስት የምናቀርብላችሁን ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ በድጋሚ እንጋብዛለን።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እነተን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይሆም የተጻፈው ወይም ድምጽ አልባ ቃል ሳይሆን ስጋ የለበሰና ሕያው ቃል ነው እምነትም ነው ይለናል ቅዱስ በርናዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት 3 መመዘኛዎች መሰረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት ዑነቶች መካከል ላለው ውስጣዊ ህብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ እውነትን ያሳውቀናል። በአዲስ ኪዳን ውስጥ የሚገኙት 4ቱ ማለትም የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትንና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ኪዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ኪዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ኪዳን ለአዲስ ኪዳን ማዘጋጃ ሲሆን፣ አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ቅዱስ ጀሮም እንደሚናገረው

ክቡራንና ክቡራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አድማጮቻችን የዛሬው የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር ልብ ምት አዳምጡ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉትን ሐዋርያዊ ጉብኝት ዋና ዋና ነጥቦችን በተመለከተ ያዘጋጀነውን አንድ አጭር ዘገባ ወደ እናንተ አድማጮቻችን በክፍል ሁለት ስርጭታችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስቀሉና በቅዱስ ቁርባን አማካኝነት አንድ ሁናችሁ ኑሩ ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ ከወዲሁ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር የልብ ምት አዳምጡ ማለታቸው ተገለጸ። በስፔን በካናሪያ በተካሄደው መስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ በሁሉ ቦታ የሚገኝና እረፍት የሌለውን እኔ የሚለውን የገለ ጩኸት እንዳይሰማ ያስጠነቅቃሉ እና ወደ ደሴቲቱ በደረሱ ጊዜ ህይወታቸውን ያጡ ስደተኞችን በጸሎት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ሰኔ 4 2018 ዓ.ም ተመረጠ ምሽት በግራን ካናሪያ ስታዲየም መስዋዕተ ቅዳሴ ያሳረጉ ሲሆን ስለ ፍቅር ስቃይና ትህትናን በተመለከተ ቅዱስነታቸው ትኩረት ሰጥተው ተናግረዋል። ግራን ካናሪያ ከምዕራብ አፍሪካ የባህር ዳርቻ ርቃ የምትገኝ የስፔን ደሴት በአውሮፓ አዲስ ህይወት ለሚፈልጉ ስደተኞች ዋና መዳረሻ ቦታ ናት። በመስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳቱ እቺ ምድር የምትመሰክረው ስቃዮች ማስታወስ እንደሚፈልጉ ተናግረዋል። አድማጮቻቸው በባህር ላይ ህይወታቸው ላጡ ወንድሞችና እህቶች አብረው እንዲጸልዩ ጋብዟቸዋል። ርዕሰ ሊቃነ ጳጳሳት ሊዮ መስዋዕተ ቅዳሴውን የጀመሩት ከኦሪት ዘዳግም መጽሐፍ የተወሰደውንና እግዚአብሔር ለእስራኤላውያን ያለውን ቅድመ ሁኔታ የሌለው ፍቅር የሚገልጽ የመጀመሪያውን የመስዋዕተ ቅዳሴ ንባብ ላይ በማሰላሰል ነበር። ይህ ፍቅር ነው ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ በመላው ማንነታችን ውስጥ

ይሁን እንጂ ርኅራኄያችን በቁሳዊ እርዳታ ላይ ብቻ መቆም የለበትም። ይልቁኑ መንፈሳዊ፣ አእምሮአዊና አካላዊ እድገት ለማበረታታት ጥረት ማድረግ አለበት ብለዋል። የቀኑ መሥዋዕተ ቅዳሴ የኢየሱስ ቅዱስ ልብ የተከበረበት ዕለት ነበር። ስብከታቸውን ቅዱስነታቸው ሲቀጥሉ የክርስቶስን ልብ ልዩ ባሕሪ ማሰላሰል እንደሚፈልጉ ተናግረዋል። ይህም ትሕትና የተሰኘው እንደሆነም አሳውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ በአድናቆት የተሞላ በሁሉም ቦታ የሚገኝና እረፍት በሌለው እኔ በተሰኘው ግላዊ ጩኸት በመደነቃቸው ብዙዎች ዛሬ በራሳቸው ውስጥ ለመስማት የሚፈልጉትን ጸጥታ አላገኙም። ይህም የተደበቀው ልብ የሚመታ የፍቅር ልብ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ኢየሱስ መፍትሔውን ያሳየናል። ከሚከፋፍሉን የትዕቢት መሠረቶች መውረድና አንድ በሚያደርገን ትሕትና ውስጥ ራሳችንን ማየት አለብን ሲሉ አክለው ቅዱስነታቸው ገልጸዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉት ሐዋርያዊ ጉብኝት ዋና ዋና ነጥቦች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን እያደረጉት የሚገኘው ሐዋርያዊ ጉብኝት የቪዲዮ ዋና ዋና ዜናዎችን የቫቲካን ዜና ያቀረበ ሲሆን ሐሙስ ሰኔ 4 2018 ዓ.ም ከባርሴሎና ወደ ላስ ፓልማስ ደ ግራን ካናሪያ በተጓዙበት ወቅት ያከናወኗቸውን ተግባራት አሳይተዋል። በርዕሰ ሊቃነ ጳጳሱ የጉዞ መርሃ ግብር ላይ የመጀመሪያው ዝግጅት የተካሄደው በአርጉዊን ጉዊን ወደብ ሲሆን ከስደተኞች ጋር ከሚሰሩ የአካባቢ ድርጅቶች ጋር ተገናኝተዋል። ከዚያ ስብሰባ በኋላ በቅድስት አና ካቴድራል ከአካባቢ ቤተ ክርስቲያን ከጳጳሳት፣ ካህናት፣ ከዲያቆናት፣ ከደማውያንና ገዳማውያት፣ ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባራት ከሚያከናውኑ ሰዎች ጋር ተገናኝተዋል። ቀኑም በግራን ካናሪያ ስታዲየም በሚገኘው የምሽት ቅዳሴ መጠናቀቁም ተዘግቧል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በመስቀሉና በቅዱስ ቁርባን አማካኝነት አንድ ሆናችሁ ኑሩ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴቶች ውስጥ ያለችው ቤተ ክርስቲያን መስቀሉን በመቀበል የቅዱስ ቁርባን ሕይወታቸውን በመገንባትና በጣም ተጋላጭ የሆኑትን በአንድነትና በተስፋ በማገልገል በእምነት አንድ ሆነው እንዲቀጥሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ዕለት ሰኔ 4 2018 ዓ.ም በላስ ፓልማስ ዲ ግራን ካናሪያ በሚገኘው የቅድስት አና ካቴድራል ከጳጳሳት፣ ከካህናት፣ ከዲያቆናትና ከገዳማውያን ገዳማውያት፣ ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባር ከሚያከናውኑ ሰዎች ጋር ተገናኝተዋል። ስብሰባው የተካሄደው ርዕሰ ሊቃነ ጳጳሳት በስፔን እያደረጉት በሚገኘው ሐዋርያዊ ጉዞ የመጨረሻ ቀን ላይ ሲሆን ይህም በስደት በማኅበራዊ ተግዳሮቶችና ቤተ ክርስቲያን ተጋላጭ ማኅበረሰቦችን በማጀብ ረገድ ያላትን ሚና በጥልቀት በማካተት ነው። የካናሪ ደሴቶች ከምዕራብ አፍሪካ ለሚጓዙ ስደተኞች ወደ አውሮፓ ከሚገቡ ዋና ዋና መግቢያዎች አንዱ ሆኗል። እናም የአካባቢው የቤተ ክርስቲያን ማኅበረሰቦች ሰብአዊና ሐዋርያዊ ድጋፍ በመስጠት ረገድ ጉልህ ሚና ተጫውተዋል። በካቴድራሉ ውስጥ ለተሰበሰቡት ሰዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ሕያው ቤተ ክርስቲያን ብለው ለገለጹት ምስክርነት ምስጋናቸውን አቅርበዋል። ይህም የዘመናችንን ሰዎች ደስታና ተስፋ በተለይም ድሆች ወይም የተቸገሩትን የሚያንጸባርቅ ነው። ርዕሰ ሊቃነ ጳጳሱ ወደ ደሴቶች የመጡት በእምነት እንደ አባትና ወንድም እንደሆነ ተናግረዋል። በጵጵስና ሥልጣናቸው መጀመሪያ ላይ የተናገሯቸውን ቃላት በማስታወስ ከእናንተ ጋር ክርስቲያን ነኝ፣ ለእናንተም እኔ ጳጳስ ነኝ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በዕለቱ ንባብ ላይ በማሰላሰል ቤተ ክርስቲያኗ ውስጥ ያሉትን የተለያዩ ስጦታዎችና አገልግሎቶች ዕውቅና መስጠትና አንድነትን ለመገንባት መጠቀም አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። የግይታ ጥሪ ዛሬ በልባችን ውስጥ በአዲስ መልክ ያስተጋባልና ጥሪያችንንና ተልኳችንን ያረጋግጣል። ቤተ ክርስቲያናችንን አንድ ላይ መገንባት የማዕዘን ድንጋይ በሆነው በክርስቶስ ላይ የተመሠረተችውን ማስቀጠል ይኖርብናል ብለዋል። ምዕመናን መልካም ነገር ላይ መገንባት፣ ልዩነታቸውን ማስማማትና

0: ለሁሉም ጥቅም ወይም ለጋራ ጥቅም በጋራ መስራት እንዳለባቸውም ተናግረዋል። ርዕሰ ሊቃነ ጳጳሳቱ በመቀጠል የፍቅር ስልጣኔ ብለው የሰየሙትን በመገንባት ጥበበኛ አርክቴክቶች ለመሆን ለሚፈልጉ ክርስቲያኖች አስፈላጊ ናቸው ስላሏቸው ሁለት አመለካከቶች ተናግረዋል። የመጀመሪያው የክርስቶስን መስቀል መሸከም ነበር። ውቅያኖሱ የካናሪ ደሴቶችን የሚከበውን የባህር ምስል በመጠቀም ርዕሰ ሊቃነ ጳጳሳት ሊዮ ውቅያኖሱ ቤትንና ንብረትን የሚያስታውስ ቢሆንም ፈተናን፣ ርቀትንና እርግጠኛ ለመሆንን ሊያመለክት እንደሚችልም ተናግረዋል። በዚያን ጊዜ ቅዱስ አጎስጢኖስን በመጥቀስ የሰው ልጅ እውነተኛ አገሩን እንደሚናፍቅ አስታውሰዋል። ነገር ግን ለመድረስ የዚህን ዓለም ባህር መሻገር እንዳለበት አስታውሰዋል። መንገዱን ሊያሳየን ወደ እርሱ እንድንጓጓ እርሱን እንድንመርጥ ወደ እኛ መጣ ሲሉ ርዕሰ ሊቃነ ጳጳሳቱ ጠቅሰዋል። የክርስቶስን መስቀል ካልተሸከሙ በስተቀር ማንም የዚህን ዓለም ባህር መሻገር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ቅዱሳን በክርስቶስ በመታመን የሕይወታቸውን ችግሮች እንዴት መቋቋም እንደሚችሉ ምሳሌ ይሰጣሉ ብለዋል። የሕይወትን አውሎ ንፋሶች ሲጋፈጡ ኢየሱስን ወደ ጀልባዎቻቸው እንዴት እንደሚወስዱት ያውቁ ነበር። በርሱ ታመኑ፣ መስቀሉን ተቀብለው በዚህም የጥርጣሬና የፍርሃት ማዕበሎችን አረጋጉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ ያጎሉት ሁለተኛው አመለካከት የቅዱስ ቁርባን መንፈሳዊነትን ማዳበር አስፈላጊነት ላይ ነበር። በቅዱስ ቁርባን ወቅት በቅዱስ ቁርባን በፊት የአበባ ቅጠሎችን የማጠብ ለረጅም ጊዜ የቆየውን የአካባቢውን ባህል ጠቅሰው ክርስቶስ የክርስትና ሕይወት ማዕከል መሆኑን እንደ ማሳሰቢያ ሆኖ እንደሚቀመጥ ቅዱስነታቸው ተናግረዋል። በጉዟችን ወቅት ግቡ ከክርስቶስ ጋር መገናኘት ነው። እርሱ የክርስትና ሕይወት ማዕከል ነው። በፊቱ ለአምልኮ እንንበረከካለን፣ በዙሪያውም አንድ አካል ለመመስረት እንሰበሰባለን ብለዋል። ከዚያም የሁለተኛውን የቫቲካን ጉባኤ በላቲን ቋንቋ ሉሜን ጀንሲዩም በአማርኛው የአሕዛብ ብርሃን የተሰኘውን ሰነድ ጠቅሰው ርዕሰ ሊቃነ ጳጳሳቱ በቅዱስ ቁርባን ውስጥ መሳተፍ የቤተ ክርስቲያኒቱን አንድነት እንደሚያጠናክርና አማኞች ወደ ጥልቅ የኅብረት ስሜት እንደሚመራ አጽንኦት ሰጥተው ተናግረዋል። የቅዱስ ቁርባን መንፈሳዊነትን ማዳበር ማለት በፍቅር የቤተ ክርስቲያን አንድነትን መንፈሳዊነት ውስጥ በጥልቀት መመርመር ማለት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ሲጨርሱ የአካባቢውን ቤተ ክርስቲያን በካናሪ ደሴቶች የክርስትና ታሪክ የቀረጹበትን በርካታ የቅዱሳን ወንዶችና ሴቶች ምስክርነት ጥንካሬ እንድታገኝ አበረታተዋል። ምእመናን በእምነት በተስፋና በበጎ አድራጎት አንድ ሆነው እንዲቀጥሉ አሳስበዋል። እነዚህን በጎነቶች በቅዱስ ዮሐንስ ጳውሎስ ዳግማዊ ቃል ወደ እግዚአብሔር የሚመሩን በመንፈሳዊ ሕይወታችን ሰማይ ላይ የሚወጡ ሦስት ኮከቦች ሲሉ ቅዱስነታቸው ተናግረዋል። በካናሪ ደሴቶች ውስጥ ያለውን ቤተ ክርስቲያን ለድንግል ማርያም ስቴላ ማሪስ በሚል ስያሜ፣ የባህር ኮከብ በሚል ስያሜ አደራ በመስጠት ርዕሰ ሊቃነ ጳጳሳቱ ካቶሊኮች ተልእኳቸውን በልበ ሙሉነት እንዲቀጥሉ አበረታተዋል። በአሁኑ ዘመን በፈተናዎች መካከል በአንድነትና ታማኝ ሆነው እንዲቀጥሉ መንፈስ ቅዱስ ጸጋ እንዲሰጣቸውም ቅዱስነታቸው ተማጽነዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
1: የወጣቶች ዓለም
3: ሩኅሩኅ እናት፣ ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ሲሂተት ከሰራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁሉ ጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተክርስቲያን ሁሉ ጊዜ በሮቿ ክፍት ይሆኑ የአባት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ በመጣ በሩ ተዘግቶ እንዳያገኙ በሩ ሁሉ ጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማህበረሰብ አካል ሊሆን ይችላል። በምስጥራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጥረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጥራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደ ማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካህናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመላዋ ቤተ ክርስቲያንም ይደግማሉ። ከመታጠርና በራሷ ደህንነት ላይ ከማትኩሯ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተ ክርስቲያን እመርጣሉ። በማዕከል ለመሆን ፍለጋ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ብኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መሥራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ሥራ ላይ ከሙሉ የሕክምና ዘዴዎች ጋር ስለማይገናኘው የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ኅብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የሪሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማህበረሰቦችን ሁሉ አደራ እላለሁ። ይህ በመሰረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉ። የመንግስተ ሰማይ ፍሬን የእግዚአብሔርን እቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያሉ። የዛሬው ዓለም አንዳንድ ተግዳሮቶች በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና፣ በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግል አለ። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት በመጠን በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ አይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ አይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታ እንቀጥል ይሆይ? ይህ የማበላለጥ ማሳያ ነው። ዛሬ ሁሉም ነገር በውድድር ሕግና ኃያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ሥርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ ርቀዋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የብዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ኅብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የኅብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትሕና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም በተስፋ እየጠበቁ ነው። ሌሎችን የሚያገልል የአኗኗር ዘዴ ለመከተል ወይም ያንን የራስ ወዳድነት ዓላማ ለማሳካት የምረዳ የግድየለሽነት ዓለም ተፈጥሯል። ከዚህም የተነሳ ሳናስተውሎ የድሆችን ጩኸት ሰምቶ የመራራት፣ የሌሎች ሰዎችን ሕመም አይቶ የማልቀስና እነርሱንም የመርዳት ስሜት እናጣለን። ይህ ሁሉ የራሳችን ሳይሆን የሌላ ሰው ኃላፊነት እንደሆነ አድርገን እንቆጥራለን። ምንጭ፦ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሰኔ 5/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 5 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር ልብ ምት አዳምጡ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉትን ሐዋርያዊ ጉብኝት ዋና ዋና ነጥቦችን በተመለከተ ያዘጋጀነውን አንድ አጭር ዘገባ ወደ እናንተ አድማጮቻችን በክፍሉ ለስርጭታችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስቀሉና በቅዱስ ቁርባን አማካኝነት አንድ ሁናችሁ ኑሩ ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ ከወዲሁ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር የልብ ምት አዳምጡ ማለታቸው ተገለጸ። በስፔን በካናሪያ በተካሄደው መስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ በሁሉ ቦታ የሚገኝና ረፍት የሌለውን እኔ የሚለውን የግል ጩኸት እንዳይሰማ ያስጠነቅቃሉ እና ወደ ደሴቲቱ በደረሱ ጊዜ ህይወታቸውን ያጡ ስደተኞችን በጸሎት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ሰኔ 4 2018 ዓ.ም ምረት ምሽት በግራን ካናሪያ ስታዲየም መስዋዕተ ቅዳሴ ያሳረጉ ሲሆን ስለ ፍቅር፣ ስቃይና ትህትናን በተመለከተ ቅዱስነታቸው ትኩረት ሰጥተው ተናግረዋል። ግራን ካናሪያ ከምዕራብ አፍሪካ የባህር ዳርቻ ርቃ የምትገኝ የስፔን ደሴት በአውሮፓ አዲስ ህይወት ለሚፈልጉ ስደተኞች ዋና መዳረሻ ቦታ ናት። በመስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳቱ እቺ ምድር የምትመሰክረው ስቃዮች ማስታወስ እንደሚፈልጉ ተናግረዋል። አድማጮቻቸው በባህር ላይ ህይወታቸውን ላጡ ወንድሞችና እህቶች አብረው እንዲጸልዩ ጋብዟቸዋል። ርዕሰ ሊቃነ ጳጳሳት ሊዮ መስዋዕተ ቅዳሴውን የጀመሩት ከኦሪት ዘዳግም መጽሐፍ የተወሰደውንና እግዚአብሔር ለእስራኤላውያን ያለውን ቅድመ ሁኔታ የሌለው ፍቅር የሚገልጽ የመጀመሪያውን የመስዋዕተ ቅዳሴ ንባብ ላይ በማሰላሰል ነበር። ይህ ፍቅር ነው። ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ በመላው ማንነታችን የሚዘልቅና ለነፍስ እሳት፣ ለአእምሮ ብርሃን ሰላም፣ ለነጻነት የማይበገር ግፊት፣ ለልብ ስቃይ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ የራሳችን የፍቅር ጥሪ የተመሰረተው በዚህ ያለ ቅድመ ሁኔታ መለኮታዊ ፍቅር ውስጥ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ከዚያም ከዮሐንስ የመጀመሪያው መልእክት የተወሰደውን የዕለቱን ሁለተኛ ንባብ ለማጤን ሐሳባቸውን ወደዚያው ያዞሩ ሲሆን በዚህም ስለ ሁኔታው እንደተናገሩት ከሆነ በሐዋርያው ቃል በእናትነት ርኅራዬ የሚሰቃዩትን ለመቀበል ግብዣ አለ ብለዋል። ይሁን እንጂ ርኅራያችን በቁሳዊ እርዳታ ላይ ብቻ መቆም የለበትም። ይልቁኑ መንፈሳዊ፣ አእምሮአዊና አካላዊ እድገት ለማበረታታት ጥረት ማድረግ አለበት ብለዋል። የቀኑ መስዋዕተ ቅዳሴ የኢየሱስ ቅዱስ ልብ የተከበረበት ዕለት ነበር። ስብከታቸውን ቅዱስነታቸው ሲቀጥሉ የክርስቶስን ልብ ልዩ ባህሪ ማሰላሰል እንደሚፈልጉ ተናግረዋል። ይህም ትህትና የተሰኘው እንደሆነም አሳውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ በአድናቆት የተሞላ በሁሉም ቦታ የሚገኝና እረፍት በሌለው እኔ በተሰኘው ግላዊ ጩኸት በመደነቃቸው ብዙዎች ዛሬ በራሳቸው ውስጥ ለመስማት የሚፈልጉትን ጸጥታ አላገኙም። ይህም የተደበቀው ልብ የሚመታ የፍቅር ልብ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ኢየሱስ መፍትሄውን ያሳየናል። ከሚከፋፍሉን የትዕቢት መሠረቶች መውረድና አንድ በሚያደርገን ትሕትና ውስጥ ራሳችንን ማየት አለብን ሲሉ አክለው ቅዱስነታቸው ገልጸዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉት ሐዋርያዊ ጉብኝት ዋና ዋና ነጥቦች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን እያደረጉት የሚገኘው ሐዋርያዊ ጉብኝት የቪዲዮ ዋና ዋና ዜናዎችን የቫቲካን ዜና ያቀረበ ሲሆን ሐሙስ ሰኔ 4 2018 ዓ.ም ከባርሴሎና ወደ ላስ ፓልማስ ደ ግራን ካናሪያ በተጓዙበት ወቅት ያከናወኗቸውን ተግባራት አሳይተዋል። በርዕሰ ሊቃነ ጳጳሱ የጉዞ መርሃ ግብር ላይ የመጀመሪያው ዝግጅት የተካሄደው በአርጉዊን ጉዊን ወደብ ሲሆን ከስደተኞች ጋር ከሚሰሩ የአካባቢ ድርጅቶች ጋር ተገናኝተዋል። ከዚያ ስብሰባ በኋላ በቅድስት ሐና ካቴድራል ከአካባቢ ቤተ ክርስቲያን፣ ከጳጳሳት፣ ካህናት፣ ከዲያቆናት፣ ከደማውያንና ገዳማውያት፣ ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባራት ከሚያከናውኑ ሰዎች ጋር ተገናኝተዋል። ቀኑም በግራን ካናሪያ ስታዲየም በሚገኘው የምሽት ቅዳሴ መጠናቀቁም ተዘግቧል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በመስቀሉና በቅዱስ ቁርባን አማካይነት አንድ ሆናችሁ ኑሩ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴቶች ውስጥ ያለችው ቤተ ክርስቲያን መስቀሉን በመቀበል የቅዱስ ቁርባን ሕይወታቸውን በመገንባትና በጣም ተጋላጭ የሆኑትን በአንድነትና በተስፋ በማገልገል በእምነት አንድ ሆነው እንዲቀጥሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ዕለት ሰኔ 4 2018 ዓ.ም በላስ ፓልማስ ዲ ግራን ካናሪያ በሚገኘው የቅድስት ሐና ካቴድራል ከጳጳሳት ከካህናት ከዲያቆናትና ከገዳማውያን ገዳማውያት ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባር ከሚያከናውኑ ሰዎች ጋር ተገናኝተዋል። ስብሰባው የተካሄደው ርዕሰ ሊቃነ ጳጳሳት በስፔን እያደረጉት በሚገኘው ሐዋርያዊ ጉዞ የመጨረሻ ቀን ላይ ሲሆን ይህም በስደት በማኅበራዊ ተግዳሮቶችና ቤተ ክርስቲያን ተጋላጭ ማህበረሰቦችን በማጀብ ረገድ ያላትን ሚና በጥልቀት በማካተት ነው። የካናሪ ደሴቶች ከምዕራብ አፍሪካ ለሚጓዙ ስደተኞች ወደ አውሮፓ ከሚገቡ ዋና ዋና መግቢያዎች አንዱ ሆኗል። እናም የአካባቢው የቤተ ክርስቲያን ማህበረሰቦች ሰብአዊና ሐዋርያዊ ድጋፍ በመስጠት ረገድ ጉልህ ሚና ተጫውተዋል። በካቴድራሉ ውስጥ ለተሰበሰቡት ሰዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ሕያው ቤተ ክርስቲያን ብለው ለገለጹት ምስክርነት ምስጋናቸውን አቅርበዋል። ይህም የዘመናችንን ሰዎች ደስታና ተስፋ በተለይም ድሆች ወይም የተቸገሩትን የሚያንጸባርቅ ነው። ርዕሰ ሊቃነ ጳጳሱ ወደ ደሴቶች የመጡት በእምነት እንደ አባትና ወንድም እንደሆነ ተናግረዋል። በጵጵስና ሥልጣናቸው መጀመሪያ ላይ የተናገሯቸውን ቃላት በማስታወስ ከእናንተ ጋር ክርስቲያን ነኝ፣ ለእናንተም እኔ ጳጳስ ነኝ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በዕለቱ ንባብ ላይ በማሰላሰል ቤተ ክርስቲያኗ ውስጥ ያሉትን የተለያዩ ስጦታዎችና አገልግሎቶች ዕውቅና መስጠትና አንድነትን ለመገንባት መጠቀም አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። የግይታ ጥሪ ዛሬ በልባችን ውስጥ በአዲስ መልክ ያስተጋባልና ጥሪያችንንና ተልኳችንን ያረጋግጣል። ቤተ ክርስቲያናችንን አንድ ላይ መገንባት የማዕዘን ድንጋይ በሆነው በክርስቶስ ላይ የተመሠረተችውን ማስቀጠል ይኖርብናል ብለዋል። ምእመናን መልካም ነገር ላይ መገንባት፣ ልዩነታቸውን ማስማማትና ለሁሉም ጥቅም ወይም ለጋራ ጥቅም በጋራ መስራት እንዳለባቸውም ተናግረዋል። ርዕሰ ሊቃነ ጳጳሳቱ በመቀጠል የፍቅር ስልጣኔ ብለው የሰየሙትን በመገንባት ጥበበኛ አርክቴክቶች ለመሆን ለሚፈልጉ ክርስቲያኖች አስፈላጊ ናቸው ስላሏቸው ሁለት አመለካከቶች ተናግረዋል። የመጀመሪያው የክርስቶስን መስቀል መሸከም ነበር። ውቅያኖሱ የካናሪ ደሴቶችን የሚከበውን የባህር ምስል በመጠቀም ርዕሰ ሊቃነ ጳጳሳት ሊዮ ውቅያኖሱ ቤትንና ንብረትን የሚያስታውስ ቢሆንም ፈተናን፣ ርቀትንና እርግጠኛ ለመሆንን ሊያመለክት እንደሚችልም ተናግረዋል። በዚያን ጊዜ ቅዱስ አጎስጢኖስን በመጥቀስ የሰው ልጅ እውነተኛ አገሩን እንደሚናፍቅ አስታውሰዋል። ነገር ግን ለመድረስ የዚህን ዓለም ባህር መሻገር እንዳለበት አስታውሰዋል። መንገዱን ሊያሳየን ወደ እርሱ እንድንጓጓ እርሱን እንድንመርጥ ወደ እኛ መጣ ሲሉ ርዕሰ ሊቃነ ጳጳሳቱ ጠቅሰዋል። የክርስቶስን መስቀል ካልተሸከሙ በስተቀር ማንም የዚህን ዓለም ባህር መሻገር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ቅዱሳን በክርስቶስ በመታመን የሕይወታቸውን ችግሮች እንዴት መቋቋም እንደሚችሉ ምሳሌ ይሰጣሉ ብለዋል። የሕይወትን አውሎ ንፋሶች ሲጋፈጡ ኢየሱስን ወደ ጀልባዎቻቸው እንዴት እንደሚወስዱት ያውቁ ነበር። በእርሱ ታመኑ፣ መስቀሉን ተቀብለው በዚህም የጥርጣሬና የፍርሃት ማዕበሎችን አረጋጉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ ያጎሉት ሁለተኛው አመለካከት የቅዱስ ቁርባን መንፈሳዊነትን ማዳበር አስፈላጊነት ላይ ነበር። በቅዱስ ቁርባን ወቅት በቅዱስ ቁርባን በፊት የአበባ ቅጠሎችን የማጠብ ለረዥም ጊዜ የቆየውን የአካባቢውን ባህል ጠቅሰው ክርስቶስ የክርስትና ሕይወት ማዕከል መሆኑን እንደ ማሳሰቢያ ሆኖ እንደሚቀመጥ ቅዱስነታቸው ተናግረዋል። በጉዟችን ወቅት ግቡ ከክርስቶስ ጋር መገናኘት ነው። እርሱ የክርስትና ሕይወት ማዕከል ነው። በፊቱ ለአምልኮ እንንበረከካለን፣ በዙሪያውም አንድ አካል ለመመስረት እንሰበሰባለን ብለዋል። ከዚያም የሁለተኛውን የቫቲካን ጉባኤ በላቲን ቋንቋ ሉሜን ጀንሲዩም በአማርኛው የአሕዛብ ብርሃን የተሰኘውን ሰነድ ጠቅሰው ርዕሰ ሊቃነ ጳጳሳቱ በቅዱስ ቁርባን ውስጥ መሳተፍ የቤተ ክርስቲያኒቱን አንድነት እንደሚያጠናክርና አማኞች ወደ ጥልቅ የኅብረት ስሜት እንደሚመራ አጽንኦት ሰጥተው ተናግረዋል። የቅዱስ ቁርባን መንፈሳዊነትን ማዳበር ማለት በፍቅር የቤተ ክርስቲያን አንድነትን መንፈሳዊነት ውስጥ በጥልቀት መመርመር ማለት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ሲጨርሱ የአካባቢውን ቤተ ክርስቲያን በካናሪ ደሴቶች የክርስትና ታሪክ የቀረጹበትን በርካታ የቅዱሳን ወንዶችና ሴቶች ምስክርነት ጥንካሬ እንድታገኝ አበረታተዋል። ምእመናን በእምነት በተስፋና በበጎ አድራጎት አንድ ሆነው እንዲቀጥሉ አሳስበዋል። እነዚህን በጎነቶች በቅዱስ ዮሐንስ ጳውሎስ ዳግማዊ ቃል ወደ እግዚአብሔር የሚመሩን በመንፈሳዊ ሕይወታችን ሰማይ ላይ የሚወጡ ሶስት ኮከቦች ሲሉ ቅዱስነታቸው ተናግረዋል። በካናሪ ደሴቶች ውስጥ ያለውን ቤተ ክርስቲያን ለድንግል ማርያም ስቴላ ማሪስ በሚል ስያሜ፣ የባህር ኮከብ በሚል ስያሜ አደራ በመስጠት ርዕሰ ሊቃነ ጳጳሳቱ ካቶሊኮች ተልኳቸውን በልበ ሙሉነት እንዲቀጥሉ አበረታተዋል። በአሁኑ ዘመን በፈተናዎች መካከል በአንድነትና ታማኝ ሆነው እንዲቀጥሉ መንፈስ ቅዱስ ጸጋ እንዲሰጣቸውም ቅዱስነታቸው ተማጽነዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: ሩህሩህ እናት ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁልጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁልጊዜ በሮቿ ክፍት የሆኑ የአብ ቤት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁልጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነ ችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። ኢዚላይ ለቦኒስ አይሪስ ካይናትና ምእመናን ዘውት እንናገር የነበረውን አንድ ነገር ለመለዋ ቤተክርስቲያንም ይደግማሉ። ከመታጠርና በራሷ ደነት ላይ ከማትኩሯ የተነሳ ጤነኛ ካሎኔች ቤተክርስቲያን ይልቅ ወደ ጉዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተክርስቲያን እመርጣሉ። በማይከል ለመሆን ፍለጋ ነገር ግን በፍርሃትና በስነ ስርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ህሊናችንን የሚረብሽ ነገር ቢኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማህበረሰብ ትርጉምና ግብ ያለው ህይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ህጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መስራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ሥራ ላይ ከሞሉ የሕክምና ዘዴዎች ጋር ስለማይገናኙ የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ኅብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የርዕሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማኅበረሰቦችን ሁሉ አደራ እላለሁ። ይህ በመሠረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉ። የመንግሥተ ሰማይ ፍሬን የእግዚአብሔርን ዕቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያለሁ። የዛሬው ዓለም አንዳንድ ተግዳሮቶች በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና፣ በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግል አለ። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት፣ በመጠን፣ በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ አይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ አይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታን ቀጥል ይሆይ? ይህ የማበላለት ማሳያ ነው። ዛሬ ሁሉም ነገር በውድድር ህግና ሀያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ስርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ እርቋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የቢዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ህብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የህብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትህና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም በተስፋ እየጠበቁ ነው። ሌሎችን የሚያገልል የአኗኗር ዘዴ ለመከተል ወይም ያንን የራስ ወዳድነት ዓላማ ለማሳካት የምረዳ የግድየለሽነት ዓለም ተፈጥሯል። ከዚህም የተነሳ ሳናስተውሎ የድሆችን ጩኸት ሰምቶ የመራራት፣ የሌሎች ሰዎችን ሕመም አይቶ የማልቀስና እነርሱንም የመርዳት ስሜት እናጣለን። ይህ ሁሉ የራሳችን ሳይሆን የሌላ ሰው ኃላፊነት እንደሆነ አድርገን እንቆጥረዋለን። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሰኔ 5/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።